0: 아이디제 가레이 빌러른드 에잉 마뉴르 넬세 에미데 보일러이스스.
1: 한국에서는 가족 간의 책임과 존중이 매우 중요합니다. 어떻게 보면 모든 가족에서 책임 그리고 존중 그런 거 가장 중요하다고 생각해요. 부모님, 아이들, 그리고 남편, 와이프 모든 게 관계가 이루어지기 때문에 한 가족이 한 나라라고 생각하면 돼요. 그래서는 책임과 존중이 매우 중요하고 우리는 부모님이라서 아이들 책임하고 우리 아이들 보고 원래는 이런 말이 있잖아요. 부모 틈을 보고 아이들 큰다라는 뜻이야. 그러면 아이들 보면 얼만큼 부모님이 노력을 해야 돼요. 그러면 그거 책임감과 존중을 보여주고 가르쳐주고 이어서 우리 아이들도 커서 그런 거를 보고 배우고 이 사회를 만든 것입니다. 그러면 가족이 얼마나 중요하고 가족에서 모든 게 시작하고 모든 거 이뤄서 이 나라도 이어서 살고 있고 그러면 아이페리 키르기스탄 가족에는 가장 중요한 거 뭘까요? 앵마뉴니엘세 미에데 올려있으
0: Кыргызстан үй бүлөлөрүндө эң маанилүүсү жана биздин салттарды ошо кийинки муңга өткөрүп берүү дегот эми анткени бизде жана көбүнчө жаш балдар ошо ата энеси менен чоңойгондор бар да чоң ата чоң апа болуп калат анан ошолордон мурдагы жанагындай кол өнөрчүлүк болобу же болбосо балдарга тиешелүү кандайдыр бир өнөрлөрдү өткөрүп берет да ошол нерсе бизден жана муундан муңга берилген үчүн биздин ошол жана кыргыз салты жана маданияты өзүнчө сакталып турат го деп ойлойм да анткени бул нерсени үй бүлө сага өткөрүп берди и сен аны улантып баштап атасың дегендей
1: Gajan chungyan gosun Kyrgyzstan gajogun igonun chontongul iyeoseo mulyo padaseo kireon garichin gosida gajan kugeol bogo minyamyeon chontongul iyeoseo 문화를, 나라를, 모든 거를 가족에서 배워서 그걸 이어서 그걸 유지한다라고 아이페리가 말씀했어요. 그러면 아이페리, 지금 한국에 있잖아. 한국에서는 보고 가족들 관계를 어떻게 생각해요? 어떤 느낌을 받았어요?
0: Корей үй-бүлөлөрүндө мага жана эс алуу күндөрү чогуу өткөргөн убакыттары жакты да анткени ошол үй бүлөсү менен атайын пикникке чыгып же болбосо жанагы эмеде суббота күндөрү мен университет жактагы атайын стадиондо чуркайм анан ошол жакта үй бүлөлөрү менен келип чуркагандар бар да бул ошол өзүнүн балдарына жакшы үлгү көрсөтүп атат деген ойдо жаша калдым да анткени бизде Кыргызстанда баардыгы чогулуп мындай спорт менен алектенгендер сейрек кездешет а бул жакта көп көрсө болот экен үй бүлөсү менен келип чуркап мындай чогуу убакыт өткөргөндөрү мага жакшы таасир калтырды
1: Gajan insanjogin kigosul ponun gosun gajokwa shiganul ponen go 한국에서는 아이들과 부모님 같이 시간을 보내는 것을 마음에 들었대요. 같이 공무원이든 가든 가서 같이 밥 먹고 같이 운동도 하고 그런 모습들이 보아서 너무 흥미롭고 너무 좋았다고 말했어요. 그러면 우리가 지금 보면 키르기스탄은 그런 문화가 있습니까? 마다니앗 바르브 유비르미덴 비리릭데 안나이
0: Бул спорт эмес, жана бизде андай маданият эмес экен, бизде деген чогуу убакыт өткөргөн дегенде чогуу жанагындай тазалоо иштерин же болбосо бак отургузуу, айлана тегерек тазалоо багытында арналган убакыттар экен да. А спорт жагында бизде өтө сейрек кездешет.
1: Мажайо, Киргизстандын дебубун гажоктерин бам мокку, кригу кёрон식이나 이런 걸 크게 해요. 그거를 문화예요. 어디 가서 즐기고 춤추고 그런 데는 그러면 이제 한국과 조금 차이점이 있고 그런 모습들이 더 보면 돼요. 가족들, 친척들과 더 관계가 너무 가까워요. 그러면 이런 김에 가족들이 이야기하니까 우리가 또 하나 노래를 들을게요. 이거 우리가 엄마라는 노래. 지금 이런 방송을 해보니까 우리 엄마가 생각이 들었네요. 엄마 보고 싶어요? 아이페리? 저도 보고 싶으니까 엄마라는 노래를 듣게 해줍니다.

0: айдаже сиз кореяда 20 жылдан бери жашайсыз анан кийин үй-бүлөңүздө дагы жолдошуңуз дагы корей улутунда болгон үчүн сиз кыргызстан менен кореянын маданиятында окшоштуктарды байкадыңызбы кандай окшоштуктар бар экен
1: ооба байкадым биринчиден бул атанын немеси орду Олена чыгым Айперига чыга кёрананын же болсо 20년 됐다고 내가 말씀드렸는데 이 결혼에서는 아버지가 역할이 어떤 역할인지 물어봤어요. 한국에서 아버지는 전통적으로 가족의 중심이자 책임을 지는 존재로 익혀졌습니다. 과거에는 가정을 경제적으로 책임하고 질서를 유지하는 역할을 강했습니다. 유교 문화에는 영향으로 아버지를 존경하는 분위기가 매우 중요하고 생각되었습니다. 지금도 그런 분위기를 지금도 그렇게 이어지고 있다고 생각해요. 우리 가족에서도 우리 남편은 역할이 중요하다고 생각해요. 우리 남편은 가장이고 우리 가족에서는 모든 한국 사회에서는 갈수록 변하고 있지만 그래도 이 자리를 지키고 열심히 살아가시는 분들은 너무 많습니다. 열심히 일하고 가족들을 생각하고 가족들을 위해서 열심히 뛰고 있고 그리고 아버지로서 책임을 강해지는 한국 남성들이 많습니다. 키르기스탄은 어때요? 그러면 아버지의 역할은 어떤 건지?
0: бизде дагы атанын орду бийлик турат десек болот анткени кыргызда мындай макал бар атанын сөзү атылган ок депчи бул деген ошо атаң айттыбы аны деген анын сөзүн угушушуң керек да жанагы үй бүлөдөгү көп маселелердин баардыгына тең атаң чечет да ошондуктан мындай үй бүлөдө эгерде атаң бар болсо өзүңдү бир ишенимдүү адамдын колунда жүргөндөй сезесиң да айрыкча кыздарга ушундай сезилсе керек анткени өзүңдүн эми коргоочуң бар сени жол көрсөтө турчу атаң бар дегендейчи ошондуктан бизде дагы атанын орду өтө жогору ордунда турат
1: 그러면 부모님을 존경하고 가족을 중요하고 생각하는 점이 매우 비슷합니다. 너무 비슷한 거 뭐냐면 아버지를 존경하고 부모님을 존경하는 것은 너무 매우 비슷해요. 우리도 가장은 우리가 아버지, 다음은 엄마 이렇게 이어서 우리도 본 비슷한 문화를 너무 많습니다. 그런 이야기를 많이 들어요. 키르기스탄과 한국에 있는 문화가 비슷해서 우리는 한 가족이라고도 생각하면 돼요. 라고 그렇게 되는 것 같아요. 그러면 이런